0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰላም ጤና ይስጥልን ውድ አድማጮች፣ በያላችሁበት እንደምን ዋላችሁ እንደምን አመሻችሁ። የዛሬው ስርጭታችን እንሆ ተጀመረ። ከስርጭቱ ጋር እኔ ዮሐንስ ገብረ እግዚአብሔር አብሬያችሁ ቆያለሁ። መልካም ቆይታ። የስርጭት መስመሮቻችን ላስታውሳችሁ፣ በሳተላይት በኢትዮሳት ወይም NSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ልድገምላችሁ፣ NSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ እንገኛለን። የቀጥታ ስርጭታችን በዋናው ድረገጻችን በፌስቡክ በዩቲዩብ እና በቴሌግራምም አማርጣችሁ መከታተል ትችላላችሁ። ከዜናው ቀጥሎ የትግራይ ተወላጆች በአዲስ አበባ ያካሄዱትን ሰላማዊ ሰልፍ፣ በአማራ ክልል የተፈናቃዮች ስሞታ፣ እንዲሁም አፍሪካ የእንስሳት ሀብቷን በሚገባ መጠቀም እንዳልቻለች መገለጹን የሚመለከቱ ዘገባዎች በዚሁ ቅደም ተከተል እናስደምጣለን። በሁለተኛው የስርጭታችን አጋማሽ ደግሞ የአድማጮች ማህደር ትኩረት በአፍሪካ ይቀርባሉ። እንደ ሁሌው ቀዳሚው የዓለም ዜና ነው። ፀሐይ ጫኔ
0: የዲደብሊው ዜና።
2: ጤና ይስጥልን፣ ዜና እናሰማለን። በቅድሚያም ርዕሶቹን። አዲስ አበባ ከተማ ህዋትን የሚቃወም ሰላማዊ ሰልፍ ተካሄደ። የትግራይ ሰላምና ለውጥ ፈላጊዎች ምክር ቤት በጠራውና በአዲስ አበባ ከተማ ዛሬ በተካሄደው ሰልፍ በትግራይ የግዳጅ ወታደራዊ ምልመላ እንዲቆም፣ ህዋት የጣለው አፋኝ የተባለ አዋጅ እንዲነሳ፣ እንዲሁም የፌዴራል መንግስት ህዝቡን እንዲጠብቅ ተጠይቋል። ህዋት ግን ሰልፉን በፌዴራል መንግስት የተዘጋጀና በገንዘብ የተደገፈ ነው ሲል ነቅፏል። ኢራን የአሜሪካን ጥቃቶች ከቀጠሉ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ስትል አስጠነቀቀች። የሊባኖስ ፕሬዝዳንት ትራምፕን ለማግኘት ወደ ዋሽንግተን አቀኑ። ፕሬዝዳንቱ ወደ ዋሽንግተን ያቀኑት በሊባኖስና በእስራኤል መካከል በዚህ ሳምንት በሮም ጣሊያን የተደረገው ውይይት መጠናቀቁን ተከትሎ

0: ነው። በጀርመን ከፍተኛ ሽብር ስጋት መኖሩን የሀገር ውስጥ ጉዳይ ሚኒስተር ገለጸ። የሀገር ውስጥ ጉዳይ ሚኒስተር እንዳሉት ጥቃቶቹ በጀርመን መሰረተ ልማት ላይ ብቻ ሳይሆን በግለሰቦችና በተቋማት ላይ ጭምር ያተኮሩ ናቸው። ዩክሬን በሁለት የሩሲያ ግዛቶች ሌሊቱን ለዛሬ አጥባ ፈጸመች በተባለው የድሮን ጥቃት 9 ሰላማዊ ሰዎች መገደላቸውን የሩሲያ ባለስልጣናት አስታወቁ። ዜና በዝርዝር። ህወሓትን የሚያወግዝ ሰላማዊ ሰልፍ በአዲስ አበባ ከተማ ተካሄደ። የትግራይ ሰላምና ለውጥ ፈላጊዎች ምክር ቤት የጠራውና ትግራይ ክልል ውስጥ ህወሓት ይፈጽማል የተባለን ጥፋት የሚያወግዝ ሰልፍ ዛሬ ቅዳሜ ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ ከተማ ተካሂዷል። በሰልፉ ላይ በትግራይ ክልል የግዳጅ ወታደራዊ ምልመላ እንዲቆም፣ ህወሓት የጣለው አፋኝ የተባለ አዋጅ እንዲነሳና የፌዴራሉ መንግስት ህዝቡን እንዲጠብቅ ተጠይቋል። የፕሪቶሪያው የግጭት ማቆም ስምምነት እንዲከበር፣ ተፈናቃዮች ወደ አካባቢያቸው እንዲመለሱ፣ እንዲሁም የፌዴራል መንግስት የክልሉን ህዝብ በመጠበቅ ኃላፊነቱን ይወጣ የሚሉ መፈክሮችም በሰልፉ ተደምጠዋል። ከሰላምና ለውጥ ፈላጊዎች ምክር ቤት አስተባባሪዎች አንዱ የሆኑት አቶ ከበደ አሰፋ እንዳሉት የሰልፉ ዓላማ ለማቀፉ ማህበረሰብ ህወሓት ላይ ጫና እንዲያደርግ ነው።
1: ይህ ሰልፍ በትግራይ እየተፈጸመ ያለው አፈና፣ ሞት፣ ስደት እንዲያበቃ የትግራይ ህዝብ ከተደገሰለት ጦርነት ነፃ እንዲሆንና ሰላም እንዲያገኝ ለዓለም አቀፍ ማህበረሰብ እንዲያወግዝና ጣልቃ እንዲገባ ለማሳሰብ ጭምር ነው።
0: በምርጫ ቦርድ ከፖለቲካ ፓርቲነት መሰረዙ የታወቀው ህወሓት ቃል አቀባይ አቶ ሚካኤል አስጎድም በበኩላቸው ሰልፉን በፌዴራል መንግስት የተዘጋጀና በገንዘብ የተደገፈ ነው በማለት ህወሓት ላይ የሚቀርበውን ክስ ውድቅ አድርገዋል። ዛሬ በተካሄደው ሰልፍ አቶ ጌታቸው ረዳ፣ ጄኔራል ጻድቃን ትንሳኤና ሌሎችም ታድመዋል። ዘገባው የአዲስ አበባው ዘጋቢያችን የሰለሞን ሙጨ ነው። ኢራን የአሜሪካን ጥቃቶች ከቀጠሉ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ስትል አስጠነቀቀች። የአያቶላ ሙጃታብ ካሚኒ ከፍተኛ ወታደራዊ አማካሪ የሆኑት ሜጀር ጄኔራል ሞሆሲን ሬዛይ ለኢራን መገናኛ ዘዴዎች እንደተናገሩት አሜሪካ ጥቃቱን በቅርቡ ካላቆመች ቴህራን የጥቃት ስልቶችን ትቀይራለች። ሬዛይ አክለውም የአሜሪካ ጥቃቶች ለተጨማሪ ቀናት ከቀጠሉ ወደ ሙሉ የማጥቃት ዘመቻ እንሸጋገራለን ብለዋል። ኢራን ካሁን በኋላ በተመሳሳይ ያጸፋ ምላሽ ብቻ አትወሰንም ያሉት ጄኔራሉ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ብለዋል። የጄኔራሉ አስተያየት የተሰማው ኢራን በኩዌትና በዮርዳኖስ በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ ጥቃት ከመሰንዘሯ ከጥቂት ሰዓታት በፊት ነበር። አሜሪካ በበኩሏ የኢራንን የክትትል ጣቢያዎች፣ የወታደራዊ ሎጂስቲክ መሰረተ ልማት፣ የመሬት ውስጥ የጦር መሳሪያ ማከማቻና የባህር ኃይል መምታቷን ገልጻለች። ፔንታጎን በሆርሙዝ የባህር ወሽመጥ አቅራቢያ 2 የነዳጅ ታንከሮች ፍንዳታ ደረሰባቸው የሚለውን የኢራን አባባል ግን ውድቅ አድርጎታል። የሊባኖስ ፕሬዝዳንት ትራምፕን ለማግኘት ወደ ዋሽንግተን አቀኑ። የሊባኖስ ፕሬዝዳንት ጆሴፍ አውን ቅዳሜ ዕለት ቤሩትን ለቀው ወደ ዋሽንግተን አምርተዋል። እዚያም ዶናልድ ትራምፕ እንደሚያገኟቸው ይጠበቃል። የሊባኖስ ፕሬዝዳንት እንዳሉት የዋሽንግተን ጉዞ በሊባኖስና በእስራኤል መካከል በሳምንት በሮም ጣሊያን የተደረገውን ውይይት መጠናቀቁን ተከትሎ ነው። አጃንስ ፍራንስ ፕሬስ እንደዘገበው ፕሬዝዳንቱ እስራኤል በደቡብ ሊባኖስ ክፍል መውጣቷንና የተኩስ አቁም ስምምነት ማጠናከርን በተመለከተ ከአሜሪካ ባለስልጣናት ጋር ይመክራሉ። እስራኤልና ሊባኖስ የሰላም ስምምነት ላይ ለመድረስና የእስራኤል ሂዝቦላህን ጦርነት በዘለቄታው ለማስቆም በሚያዝያ ወር በአሜሪካ የተደገፈ ድርድር ጀምረው ነበር። ሁለቱ ሀገራት ሰኔ 26 ቀን በዋሽንግተን የእስራኤል ጦር ከደቡባዊ ሊባኖስ እንዲወጣና የሊባኖስ ጦር በሁለት የተከለሉ ዞኖች እንዲሰማራ የሚያስችል ማዕቀፍ ላይም ስምምነት አድርገዋል። ስምምነቱ በኢራን የሚደገፈው የሂዝቦላህ ታጣቂ ቡድን ትጥቅ ማስፈታት ላይ የተመሰረተ ቢሆንም ቡድኑ የእስራኤልና የሊባኖስ ድርድር ሙሉ በሙሉ ውድቅ አድርጎታል። ይህ ዶቼ ቬለ DW ነው። በጀርመን ከፍተኛ የሽብር ስጋት መኖሩን የሀገር ውስጥ ጉዳይ ሚኒስተር ገለጸ። የጀርመን የሀገር ውስጥ ጉዳይ ሚኒስተር አሌክሳንደር ዴቭሮቭ የጸጥታ ስጋት እየጨመረ መምጣቱንና ጥቃቶች በማንኛውም ጊዜ ሊከሰቱ እንደሚችሉ አስጠንቅቀዋል። የሪፖርቶችና የስለላ መረጃዎች ቁጥር መጨመር ስጋቱን ከፍተኛ ተብሎ መመደቡን ሚኒስትሩ ቬልታም ዞንታክ ለተባለ የጀርመን ጋዜጣ ተናግረዋል። ዶብሪንት የጥቃቶቹ እቅዶች በጀርመን መሰረተ ልማት ላይ ብቻ ሳይሆን በግለሰቦችና ተቋማት ላይ ጭምር ያተኮሩ ናቸው ብለዋል። ከዚህ አንጻር ካቢኔው የጀርመንን የስለላ ህጎች ነሐሴ 13 ቀን ላይ ማሻሻያ ለማድረግ አቅዷል። ለውጦቹ የስለላ ኤጀንሲዎች ጫናውን ይቅርታ፣ ይህን አረፍተ ነገር እንደገና ደግመዋለሁ። ለውጦቹ የስለላ ኤጀንሲዎች ሚናቸውን መረጃ በመሰብሰብና በመገምገም ላይ ከመገደብ ይልቅ በተወሰኑ አደገኛ ሁኔታዎች ውስጥ በቀጥታ ጣልቃ እንዲገቡ ያስችላል በማለት ገልጸዋል። ማሻሻያው በከባድ የሽብርተኝነት አደጋ ወቅት ፖሊስ በሰዓቱ መድረስ በማይችልበት ጊዜ የሀገር ውስጥ የስለላ ኃላፊዎች ወደ ቤት እንዲገቡና እንዲፈትሹ ያስችላል። ሚኒስትሩ በስለላ ኤጀንሲዎችና በፖሊስ መካከል ያለው ልዩነት በነበረው እንደሚቀጥል አጽንኦት ሰጥቷል ሲል የዘገበው የጀርመን ዜና አገልግሎት ዲፒኤ ነው። ዩክሬን በሁለት የሩሲያ ግዛቶች ሌሊቱን ለዛሬ አጥቢያ ፈጸመች በተባለው የድሮን ጥቃት 9 ሰላማዊ ሰዎች መገደላቸውን የሩሲያ ባለስልጣናት አስታወቁ። በጥቃቱ ከ60 በላይ መቁሰላቸውንም አክሏል። ጥቃቱ ኮቮስቶ በተባለች በዩክሬን ድንበር አቅራቢያ በመትገኝ ከተማና ከሞስኮ በስተምስራቅ 50 ኪሎ ሜትር ርቃ በመትገኘው ኤሌክትሮስታል በተባለች ከተማ ውስጥ ነው ተብሏል። ከአካባቢው የወጡ ተንቀሳቃሽ ምስሎች ከፍተኛ ፍንዳታና ቃጠሎ እንደነበር አመልክቷል። የሞስኮ ክልል ገዢ አንድሬ ቮርቮ እንዳሉት ጥቃቱ የተፈጸመው በከተማዋ ዋልቤሪ በተባለው የሩሲያ ኩባንያ መጋዘን ላይ መሆኑን ገልጸዋል። የተጎዱትም የሌሊት ተረኛ ሰራተኞች እንደሆኑ ገልጸዋል። ሮይተርስ የዜና ምንጭ እንደዘገበው የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ ኪየቭ ሩሲያ ድሮን ለመምታት ለማሰስና መሳሪያዎችን ለማቅረብ የምትጠቀምባቸውን 2 የሎጂስቲክስ ተቋማት መምታቷን ዛሬ ቅዳሜ ገልጸዋል። በጥቃቱ የነዳጅ ተቋም መመታቱንም ዘለንስኪ በኤክስ ገጻቸው ላይ ጽፈዋል። ህንድ የመጀመሪያውን የግል ሮኬት ወደ ህዋ አመጠቀች። አጃንስ ፍራንስ ፕሬስ እንደዘገበው ህንድ ለመጀመሪያ ጊዜ በግል የተገነባ ሮኬት ቅዳሜ ዕለት ወደ ህዋ አስወንጭፋለች። የሀገሪቱ ጠቅላይ ሚኒስቴር ፍሬንድራ ሞዲ አዳዲስ ድንበሮችን የሚከፍትና ፈጠራን የሚያፋጥን ስኬት ሲሉ አውድሰዋል። ቪክራም አንድ የተባለችው ባለምህዋር ሮኬት ከቻይና በስተሰሜን ከሚገኝ ደሴት የተወነጨፈች ሲሆን ይህም የህንድ የንግድ ሮኬቶች ማስወንጨፊያ ገበያ ከፍተኛ ድርሻ ለመውሰድ እንዳቀደች ያሳያል ተብሏል። እንደ ዘገባው የደቡብ እስያ ሀገሯ ህንድ ከኮቪድ-19 ወረርሽኝ ወዲህ በጠፈር ዘርፍ ላይ ከፍተኛ የመዋለ ንዋይ ፍሰት በማድረግ እንዲሁም ከ400 በላይ ጀማሪ ቴክኖሎጂ ኩባንያዎችን በማቋቋም ከአሜሪካና ከቻይና ቀጥሎ በሶስተኛ ደረጃ ዘርፉን በስኬት እየመራች መሆኗን ዘገባው አመልክቷል። ይህ ዶቼ ቬለ ዲደብሊው ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን ላስታውሳችሁ። አዲስ አበባ ከተማ ህዋትን የሚቃወም ሰልፍ ተካሄደ። የትግራይ ሰላምና ለውጥ ፈላጊዎች ምክር ቤት በጠራውና በአዲስ አበባ ከተማ ዛሬ በተካሄደው ሰልፍ በትግራይ የግዳጅ ወታደራዊ ምልመላ እንዲቆም፣ ህዋት የጣለ የተባለው አፋኝ የተባለ አዋጅ እንዲነሳ፣ የፌዴራል መንግስት ህዝቡን እንዲጠብቅ ተጠይቋል። ህዋት ግን ሰልፉን በፌዴራል መንግስት የተዘጋጀና በገንዘብ የተደገፈ ነው ሲል ነቅፎታል። ኢራን የአሜሪካን ጥቃቶች ከቀጠሉ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ስትል አስጠነቀቀች። የሊባኖስ ፕሬዝዳንት ትራምፕን ለማግኘት ወደ ዋሽንግተን አቀኑ። ፕሬዝዳንቱ ወደ ዋሽንግተን ያቀኑት በሊባኖስና በእስራኤል መካከል በዚህ ሳምንት በሮም ጣሊያን የተደረገው ውይይት መጠናቀቁን ተከትሎ ነው። በጀርመን ከፍተኛ ሽብር ስጋት መኖሩን የሀገር ውስጥ ጉዳይ ሚኒስትር ገለጸ። የሀገር ውስጥ ጉዳይ ሚኒስትሩ እንዳሉት ጥቃቶቹ በጀርመን መሰረተ ልማት ላይ ብቻ ሳይሆን በግለሰቦችና በተቋማት ላይ ጭምር ያተኮሩ ናቸው። ዩክሬን በሁለት የሩሲያ ግዛቶች ሌሊቱን ለዛሬ አጥቢያ ፈጸመች በተባለችው የድሮን ጥቃት 9 ሰላማዊ ሰዎች መገደላቸውን የሩሲያ ባለስልጣናት አስታወቁ። ዜናው አበቃ።
2: ለዓለም ዜናው ፀሐይ ጫኔና መሰግናለሁ። ወደ ቀዳሚው ዘገባ እናልፋለን። በህወሓት ይፈጸማሉ የተባሉ አስገዳጅ ወታደራዊ ምልመላና የሰብአዊ መብት ጥሰቶችን የሚያወግዝ ሰላማዊ ሰልፍ አዲስ አበባ ውስጥ ተደርጓል። ሰላማዊ ሰልፉን የጠራው የትግራይ ሰላምና ለውጥ ፈላጊዎች ምክር ቤት ነው። በሰልፉ ላይ በትግራይ የግዳጅ ወታደራዊ ምልመላ እንዲቆም ህወሓት ያወጣው አፋኝ የተባለ አዋጅ እንዲነሳም ተጠይቋል። የፌዴራል መንግስት ህዝቡን እንዲጠብቅና ተፈናቃዮች ወደ ቀያቸው እንዲመለሱም ጥሪ ተደርጓል። የአዲስ አበባ ወኪላችን ሰለሞን ሙጬ ሰልፉን ተከታትሎ የሚከተለውን ዘገባ ልኮልናል።
3: አርማት ይጋ ሰላም የትግራይ ህዝብ ቀዳሚ ምርጫ ነው።
4: በትግራይ ክልል ለውጥ መምጣት አለበት በሚል 8 የፖለቲካ ፓርቲዎችን 11 ሲቪክ ማህበራትን እንዲሁም የመገናኛ ብዙሃን ባለሙያዎችን ያካተተ ነው የተባለው የትግራይ ሰላምና ለውጥ ፈላጊዎች እንቅስቃሴ ባዘጋጀውና ዛሬ ማለዳ አዲስ አበባ መስቀል አደባባይ ላይ በተደረገው ሰልፍ ህወሓት በትግራይ ክልል ይፈጽመዋል የተባለው የግዳጅ ወታደራዊ ምልመላ እንዲቆም፣ የፕሪቶሪያ ግጭት የማቆም ስምምነት እንዲከበር፣ ህወሓት አወጣው የተባለው አፋኝ አዋጅ በአስቸኳይ እንዲነሳ፣ ተፈናቃዮች ወደ አካባቢያቸው እንዲመለሱ እንዲሁም የፌዴራሉ መንግስት የክልሉን ህዝብ እንዲታደግና እንዲጠብቅ ኃላፊነቱን ይወጣ የሚሉ ጽሑፎችም መፈክሮችም ተስተጋብተዋል። ከሰላምና ለውጥ ፈላጊዎች እንቅስቃሴ አስተባባሪዎች አንዱ የሆኑት አቶ ከበደ ሰፋ ህወሓት ላይ ዓለም አቀፍ ማህበረሰቡም ጫና እንዲያደርግ ይህንን ሰልፍ መጥራታቸውን ገልጸዋል።
1: በትግራይ እየተፈጸመ ያለው አፈና፣ ሞት፣ ስደት እንዲያበቃ የትግራይ ህዝብ ከተደገሰለት ጦርነት ነፃ እንዲሆንና ሰላም እንዲያገኝ ጥሪ ለማድረግ ሲሆን ጥሪያችንም ለፌዴራል መንግስት ህዝቡን እንዲታደግ፣ ለዓለም አቀፍ ማህበረሰብ እንዲያወግዝና ጣልቃ እንዲገባ ለማሳሰብ ጭምር ነው።
4: የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለሰላማዊ ሰልፉ ይፋዊ ድጋፉን ገልጾ አባላትና ደጋፊዎቹ በሰልፉ በመገኘት እንቢ ለጦርነት የሚል ድጋፋቸውን እንዲያሳዩ ትናንት ጠይቋል። በሰልፉ ላይ ከትግራይ ተወላጆች በተጨማሪ በየክፍለ ከተሞችና ወረዳዎች የተውጣጡ ሰዎች እንደነበሩም ለመመልከት ችለናል።
5: ጦርነት ይብቃ። ለትግራይ ህዝብ የሚያስፈልገው ልማት፣ ሰላም፣ እድገት፣ ብልጽግና ነው። የትግራይ ወጣት ህዝብ መፈናቀል የለበትም። ቦታው በክብሩ መጠበቅ አለበት። እንደሌላው ኢትዮጵያዊ ከወገኑ ጋር አብሮ መኖር አለበት። በዚህ ነው እኛ መጣን። ድጋፍ ነው።
4: ይህንን አፈሳ ይቁም፣ ሰላም ይስፈን በሚል በአዲስ አበባ የተደረገውን ሰልፍ በሚመለከት ትናንት ለክልሉ መገናኛ ብዙሃን መግለጫ የሰጠው ህወሓት ሰልፉ በትግራይ ላይ ያነጣጠረ ግልጽ ጦርነት ለመክፈት ያለመ ነው ሲል ውድቅ አድርጎታል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ሰልፉን በፌዴራል መንግስት የተዘጋጀና በገንዘብ የተደገፈ ነው በማለት ህወሓት ላይ የሚቀርበውን ክስም ውድቅ አድርገዋል። ይሁንና ህጋዊ ህልውናውን ያጣው ህወሓት በትግራይ ክልል አስገዳጅ ወታደራዊ ምልመላ እያደረገ ስለመሆኑ ተጨባጭ ማስረጃ እንዳላቸው የገለጹ የሰብአዊ መብቶች ድርጅቶች ይህንን ጉዳይ ሲያወግዙትና እርምት እንዲደረግ ሰሞኑን መግለጫዎችን ሲያወጡ ነበር። በዛሬው ሰልፍ ላይ አቶ ጌታቸው ረዳ፣ ጀነራል ጻድቃን ገብረትንሳኤና ሌሎችም ታድመው ነበር። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
2: ወደ ሁለተኛው ዘገባችን ስናልፍ ከጻግ ብጪ አብርገልና አካባቢው ተፈናቅለው በሰቆጣ ከተማ በየበረንዳውና በየሜዳው ላይ የሚገኙ በርካታ ህጻናት፣ ሴቶችና አረጋውያን ምግብ በማጣት ወደ ልመና መሰማራታቸውን ገለጹ። የክረምቱ መግባት ስጋታቸውን ይበልጥ እንዳባባሰውም ተናግሯል። የመንግስት ሰራተኞችም ቤተሰቦቻቸው መበታተንና በኑሮ ውድነት ሳቢያ ለከፍተኛ ችግር መጋለጣቸውን ገልጿል። ኢሳያስ ገላው ከደሴ ተከታዩን ዘገባ ልኮልናል።
6: በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን ጻግምጆ ወረዳ በአዴን ታጣቂዎች ቁጥጥር ስር በኃይል መዋሉን ተከትሎ በሰቆጣ ከተማ ተፈናቅለው የመጡት ወይዘሮ ትግስት አደሰ ከተፈናቀሉ 2 ወራት ቢሆናቸው ምንም አይነት ሰብአዊ ድጋፍ እንዳልተደረገላቸው ይናገራሉ።
7: ተፈናቅለናል 2 ወር ሆኖልኮ አሁን ልጆችን ይዘን ቤትም የለም ከመቻን ብር የለና በምን ከመተነጋ ምን ደከበራ ተደለተና ምንም ይበላን የለ ልጆች ደከበራ በሽታ
6: በሰቆጣ ከተማ ከጻግምጅና በርገሌ ኮረም ወፍላዛታ ራያ አላማጣ የተፈናቀሉ በርካታ ተፈናቃዮች ሲኖሩ ህጻናት ሴቶች አደጋውያን ለጉዳት እየተዳረጉ መሆኑን ነው አቶ ገብሬ ግዛው የሚገልጹት።
8: አይዴኖስ ምክንያት ተፈናቅለው ተቀበላይ ይገኛል ግንሻውን ያገኘ ድጋፍ የለም። አንድ ሴቶች ህጻናት ርግዞች ነጻቶች አደጋውያን አሉ። እነሱን ጠልቶ ወደ መንግስት የሰጠጡ የተፈናቀሉ አሉ። እነሱ እስካሁን ያገኙበት ነገር የለም።
6: አሁን ላይ በሰቆጣ ከተማ ምግብ ለማግኘት ተፈናቃዮች ልመናን ምርጫ ማድረጋቸውን ነው ተፈናቃዮቹ የገለጹትም።
9: በጣም ተጎድቶ ነው ያለ። ህፃኖችም ምንም ያገኙ ነገር የለም። ትልቆችም እየለመኑ ነው ምን የሚበሉ እኛም ዝም ብለን ነው ያለን።
6: ለሶስት ወራት ያህል ጊዜ በሰቆጣ ከተማ ሲቀመጡ ምንም አይነት መጠለያ እንዳልተዘጋጀላቸው በሜዳ ላይ እንደሚኖሩ የሚናገሩ ተፈናቃዮች ቀጣይ ጊዜ ክረምት ከመሆኑ ጋር ተያይዞ ስጋት እንደገባቸው ይናገራሉ።
10: ሴቶች ራሱ ወንዶች ዝም ብሎ እያ ጋር በቃ ተከላክለን ማደበቅ ስንት ስቃይ እያለ እቃዎች ያድራለ አይደል ተጠግቶም ያድራለ ከውስጥ ሆኖ ከደረሱ ዝም ብሎ ውጭ እስካሁን ስለሌለ ማለት ነው። በረንዳ ያለ አካባቢ ያለ የሚያድሩ አሉት በቃ ተጠግቶ ቤት ግራ እንዳይፈልጉ ብር ከየት ሊከፍሉ ዝም ብሎ በቃ ወርቆ ያለት ብዙ ነው ያለው ከዚህ እኳ እንዛ ያለው ማለት ነው።
6: ከጻግምጅና በርገሌ ወረዳ የተፈናቀሉ የመንግስት ሰራተኞችም ለችግር መዳረጋቸውን ነው ስማቸው እንዳይገለጽ የፈለጉ ተፈናቃይ የተናገሩትን።
11: ነገ ሐምሌ ሚካኤል 3 ወራችን በቃ ምን ልበልህ በቃ ምንም የለም። ምን ቢኑ ሲኖር እኮ ነው በይህ የምትለው ምንም የለም። እንግዲህ መንግስት ሰራተኛ የሚባለው ቁጥር አንድ እኔ ነኝ። ቤተሰብ ልጆች ሚስቴን እዛ ነው የቀሩ አሁን። ምክንያቱም ጥለው ወደዚህ እንዳይመጡ ደግሞ ንብረት እዛ አለ ቤቶች ቤት ያለንን ዘግተህ ከወጣህ ደግሞ ከፍቶ ነው ያው ከምብ የሚያደርጉት እና እዛ ነው የቀሩት። አሁን ከምናገኛት ደግሞ እዚህ ኪራይ ቤትም ስንት ከሁለት ከአንድ ወር በኋላ ፈላልገን የግድ ጉድጉዳ ጋር እንትን ነገር አገኘን። ኪራዩም ጨመረ ምግቡም ጨመረ። እዛ እንግዲህ ተከፋፍለን ግማሽ ደሞዝ ለቤተሰብ ግማሽ ደሞዝ እች ዘኛም አልበቃችንም። በጣም ችግር ውስጥ ነው ያለ ነው። በጣም
6: የጻግምጅ ወረዳ ዋና አስተዳዳሪ አቶ ንጉስ ደሳለኝ 12,000 የሚጠጉ ተፈናቃዮች ከነርሱ ወረዳ መፈናቀላቸውን ገልጸው ባለፉት 2 ወራት ግን የተደረገው ድጋፍ አነስተኛ ነው ይላሉ።
12: የተፈናቀለውን ማህበረሰብ የዞን ምግብ ዋስትናና አደጋ መከላከል አጠቃላይ ያለውን የተፈናቀለውን ማህበረሰብ አድሬስ አድርገናል። ዞኑ ደግሞ ለክልሉ አድሬስ አድርጓል። ከዛ በኋላ ግን እስካሁን ድረስ ድጋፍ የመጣ የለም። ትንሽ ወደ 390 አካባቢ ኮታ መጥቶ ገና እሱም በገንዘብ ደረጃ የሚሰጥ ነው። ከዛ ውጭ ግን እስካሁን ድረስ የመጣ ድጋፍ የለም።
6: ከእናንተ ወረዳ ብቻ ምን ያህል ሰው ተፈናቅሏል?
12: ከ12,000 በላይ አካባቢ የተፈናቀለ ነበረ። አሁን በዚህ ሳምንት ደግሞ ቁጥሩ ጨምሯል።
6: በተፈናቃዮቹ ቅሬታ ዙሪያ ምላሽ እንዲሰጡኝ ለዋግምራ ብሔረሰብ አስተዳደር ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ አቶ ምረት መላኩ በተደጋጋሚ ስልክ ብደውልም ምላሽ ማግኘት አልቻልኩም። ነገር ግን ከወራት በፊት ዶቼ ቬለ ተፈናቃዮቹን በተመለከተ በሰራው ዘገባ ላይ የአማራ ክልል አደጋ ስጋትና ስራ አመራር ኮሚሽን ምክትል ኮሚሽነር የሆኑት ሰርካዲስ አታሌ በቅርቡ ድጋፍ ይደርሳቸዋል ብለው ነበር።
13: ጠምቶ ተልኮልናል። በኮሚሽን ጥያቄ አቅርበናል፣ ይቀርብላቸዋል። ዞኑ አቅርቦልናል። አክሴፕት አድርገን ለሚመለከተው አካልና ለሪሶርስ አቅራቢ ድርጅት ሰጠናል። እነሱ በራሳቸው የራሳቸው ሌላኛ ኮንሰልት የሚያደርግ አካል አለ፣ ለእነሱ አስተላልፈዋል፣ ይቀርብላቸዋል።
6: ለዶቼ ቬለ ዘገባ ኢሳያስ ገላው።
2: ቀጣይ ዘገባ ወደ አዲስ አበባ ይመልሰናል። አፍሪካ የእንስሳት ሀብቷን በሚገባ መጠቀም እንዳልቻለች ተገለጸ ይላል። የዳበረ ገበያና በቂ የምርት ማቀነባበሪያዎች አለመኖር አፍሪካ በእንስሳት ሀብቷ በሚገባ እንዳትጠቀም እንዳደረጋት በአዲስ አበባ በተካሄደ ስብሰባ ላይ የተገኙ የሀገራት ተወካዮች ተናግረዋል። ችግሩን ለመቅረፍ በጋራ መስራት እንደሚያስፈልግ ዶቼ ቬለ ያነጋገራቸው የኢትዮጵያ ግብርና ሚኒስቴር ዴኤታ ዶክተር ፍቅሩ ረጋሳ ገልጸዋል። ዩጋንዳ ወደ ኢትዮጵያ እየላከች ነው የሚባለው የስጋ ምርት በተመለከተም ያን ያህል የጎላ እንዳልሆነና ምርቱ እያስገባ ያለውም አንድ ሆቴል መሆኑን ጠቅሷል። ምርቱ የተቀነባበረ ስለሆነም እንደ ምግብነት በምግብና መድኃኒት ቁጥጥር ባለስልጣን በኩል የገባ መሆኑን አስረድተዋል። የአዲስ አበባ ወኪላችን እስክንድር ፍሬው የላከው ዘገባ ቀጥሎ ይደመጣል።
14: ለቀናት በአዲስ አበባ የተካሄደውን ስብሰባ ያዘጋጀው የአፍሪካ ህብረት የአህጉር አቀፍ የእንስሳት ሀብት ቢሮ ነው። በዚሁ የአፍሪካ የእንስሳት ገበያ ስብሰባ ላይ እንደተገለጸው አህጉሪቱ የከፍተኛ የእንስሳት ሀብት ባለቤት ናት። ከዘርፉ ማግኘት ያለባትን ያህል ጥቅም ግን እያገኘች አይደለም። ለዚህ በምክንያትነት የተጠቀሱት ተግዳሮቶች ደግሞ የተለያዩ ናቸው። መሰረተ ልማቶች የዳበሩ አይደሉም። የአየር ንብረት ለውጥና የበሽታዎች መከሰትም ሀብቱ በተገቢው ደረጃ ጥቅም ላይ እንዳይውል አድርገዋል። የኬንያ የእንስሳት ሀብት ልማት ሚኒስቴር ጽህፈት ቤት ኃላፊ ጆናታን ሞዋንጊንጊ ሙዌኬ እንደሚሉት ያለው ሀብትና እየተገኘ ያለው ጥቅም የተራራቀ ነው። በዓለም ላይ ካለው የእንስሳት ሀብት 1/3 በአፍሪካ እንደሚገኝ ሙዌኬ አስታውሰዋል። ለሀገሪቱ ኢኮኖሚ እያደረገ ያለው አስተዋጽኦ ግን ዝቅተኛ መሆኑን አመልክተዋል። የተቀነባበረና እሴት የተጨመረበት የስጋ ምርት ከመላክ አንጻር ያለው ውስንነትም ከዘርፉ ሊገኝ የሚገባውን ጥቅም እንዳሳነሰው የኢትዮጵያ የግብርና ሚኒስትር ዴታ ዶክተር ፍቅሩ ረጋሳ ለዶቼ ቬለ አብራርተዋል።
15: አብዛኛው የሚላከው አሁን የቁም እንስሳት ነው። በህጋዊ መንገድ ኳራንቲኖች አሉን። ኳራንቲን ውስጥ ተመርምረው ጤንነታቸው
14: ኳራንቲን ማለት ማቆያ ማለት ነው።
15: ማቆያ ማለት ነው። ማቆያ ውስጥ ቆይተው ተመርምረው ተከትበውም ጤንነታቸው የተረጋገጠ እንስሳት መላክ በህጋዊ መንገድ አለ። ኢትዮጵያ ውስጥ ደግሞ ትንሽ የሚቸግረው በህገወጥ መንገድም ኢንፎርማል ማርኬት የምንላቸውም የሚወጡ የቁም እንስሳቶች አሉ። ሶ ይሄ አንዱ አስፔክት ነው። አለም የሚፈለግበትም ወቅት አለ። ስፔሻሊ እኛ የምንልከው ወደ ማዕከለኛው ኤዥያ ስለሆነ በዓላት ጊዜ ከሃይማኖቱ ጋር የተገናኝቱ ቁም እንስሳት የሚገዛበት የሚፈልግበት ጊዜ አለ።
14: ይህ ሲባል ግን ሀገሪቱ የምትልከው የቁም እንስሳት ብቻ ነው ማለት እንዳልሆነ ሚኒስትር ዴታው አስረድተዋል።
15: በኢትዮጵያ በኩል ሌላ ወደ 12 የሚጠቁ የኤክስፖርት አባተሮች አሉ፣ አርደው ስጋ ወደ ሚልኩ ማለት ነው። ሶ ሁለቱም አለ፣ ግን ላርጀር ፕሮፖርሽን ስቲል የቁም እንስሳት የሚላክባቸው ሁኔታዎች አሉ። ስቲል እኛ ካርካሱን ሙሉውን ቆርጠህ በሙሉ አይነት እንትን ነው የሚላከው። ሌሎች ሀገራት ግን በቦዲ ፓርት ራሱ እዚህ በባህላዊ መንገድ ለምሳሌ ሻኛ፣ ሽንጥ ምናምን እንደሚባለው ቆርጦ ስፔሲፊካሊ አሽገው የሚልኩ አሉ። ከዛ አልፎ ተርፎ ደግሞ ፕሮሰስድ ሆኖ ስጋው ተፈይቶ እንደየፓርት ፓርቱ ትንሽም ተቆራርጦ ሌሎችም ሶሴጅ መልክም ብዙ አይነት መንገድ ተሰርቶ የሚላክባቸው አድቫንስ ያደረጉ ፕሮሰሲንጎች አሉ።
14: በስነ ስርዓቱ ላይ ከተናገሩት አንዱ የዩጋንዳ የእንስሳት ኢንዱስትሪ ሚኒስትር ዴታ ብራይት ሮዋሚራማ ናቸው። ሀገራቸው የስጋ ምርት ወደ ኢትዮጵያ እንደምትልክ በንግግራቸው መሃል ጠቅሰዋል። ከዚሁ ጋር በተያያዘ ጥያቄ ያነሳሁላቸው የኢትዮጵያ የግብርና ሚኒስትር ዴታ ዶክተር ፍቅሩ ረጋሳ የተባለውን ምርት እያስገባ ያለው አንድ ሆቴል መሆኑንና መጠኑም አነስተኛ እንደሆነ ጠቅሰዋል።
15: በግብርና ሚኒስቴር እውቅና ወይም በግብርና ባለስልጣን እውቅና የገባ አይደለም። የተቀነባበረ ስለሆነም እንደ ምግብነት በምግብ በኤፍዲኤ በኩል እንደገባ ነው አሁን መረጃ እያገኘሁ ያለሁት። አንድ ሆቴል ነው አስገባ የተባለውም። ያን ያክል ካለው ምርት አንጻር እና ካለው እንትን አንጻር ሲግኒፊካንት አይደለም።
14: ሁኔታውን ከአፍሪካ ነጻ የንግድ ቀጠና አንጻር ጭምር ያብራሩት ሚኒስትር ዴታው ትኩረት መሰጠት ያለበት ለጥራት መሆኑን ጠቁመዋል።
15: ኢን ፕሪንሲፕል ደግሞ ቢመጣም ችግር የለውም ብዬ ነው ማስበው። በመሪ ደረጃ የአፍሪካ ነጻ ገበያ ቀጠና ስታቋቁም ትሸጣለህ፣ ትገዛለህ፣ ያለህ ምርት ትሸጣለህም ትገዛለህም። ዋናው ፕሪንሲፕል መርህ መሆን ያለበትና እንደ ዳይሬክሽን መሄድ ያለበት አንተ በበቂ ሁኔታ በጥራት አምርተህ ተወዳዳሪ መሆን መቻል አለብህ ማለት ነው። እዛ ውስጥ በእንደዛ ደረጃ ተቃኝቶ መታየት አለበት ብዬ ነው ማስበው።
14: ኢትዮጵያ በእንስሳት ሀብት ብዛት ከአፍሪካ አንደኛ ስትሆን በዓለም አቀፍ ደረጃም ከቀዳሚዎቹ ተርታ እንደምትገኝ መረጃዎች ያመለክታሉ። ከዘርፉ የምታገኘው ኢኮኖሚያዊ ጥቅም ግን ከዚህ ደረጃዋ ጋር ተመጣጣኝ አይደለም። ሁኔታው በሌሎችም የአህጉሪቱ ሀገራት ተመሳሳይ መሆኑና የጋራ መፍትሄ እንደሚያስፈልግ የአፍሪካ ህብረት የአህጉር አቀፍ የእንስሳት ሀብት ቢሮ ባዘጋጀው በዚሁ መድረክ ላይ ተገልጿል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
2: ለዘገባዎቹ ሰለሞን ሙጬ፣ ኢሳያስ ገላውንና እስክንድር ፍሬውን በጣም አመሰግናለሁ። ቀዳሚው ሳምንታዊ ዝግጅታችን የአድማጮች ማህደር ነው። ተምራት ዲንሳ ለዛሬ የመራረጣቸውን አሰባስቦ ያቀርብልናል። መልካም ቆይታ።
16: የአድማጮች ማህደር።
17: ሰላም ጤና ይስጥልን የዝግጅታችን ተከታታዮች። ሳምንት ጠብቆ ከእናንተ ተልኮ ተዋስቶ ወደ እናንተ የሚመለሰው ሳምንታዊው የአድማጮች ማህደር ዝግጅታችን እነሆ አሁን ጀመረ። ታምራት ዲንሳ ነኝ። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው።

ቀዳሚው መልእክት የደረሰን ከቤተኛችን መቶ አለቃ ውቤ ታሪኩ ነው። የመልእክቱ ርዕስ ከተፈጥሮ ጋር ግብግብ የገጠመው የሰው ልጅ ይላል። ተፈጥሮ ከነምናምኗ ውብ ድንቅና ማራኪ ናት። በምድራችን ካሉ ፍጥረታት ሁሉ በራሱ ጊዜ ተፈጥሮን ተክቶ የሚቆም አንድም ፍጡር የለም። ረቂቅና ምጡቅ አእምሮ አለው የሚባለው የሰው ልጅ እንኳ እስካሁን ድረስ የተፈጥሮ ጥገኛ ነው። ተፈጥሮ ቆላና ደጋን፣ ሜዳና ሸለቆን፣ በጋና ክረምትን፣ ቀዝቃዛና ሙቀትን አቆራኝታና አቻችላ ትኖራለች። ተፈጥሮን ባንክሮ ለሚያያት ምንኛ ውብና ድንቅ ናት መሰላችሁ? ተፈጥሮን ሳደንቃት ውዬ ሳደንቃት ባድር አልሰለችም ይላሉ ውቤ በመልእክታቸው። ለፍጥረታት ሁሉ ምቹና እዚህ ቀረሽ የማትባል ድንቅ ምህዳር ያላት ብትሆንም የሰው ልጅ ከተፈጥሮ ጋር ባደረገው ግብግብ መተካ የሌላቸውን እጽዋት፣ ማዕድናትና እንስሳትን ከምድረ ገጽ ዳግመኛ እንዳይመለሱ አድርጎ አጥፍቷቸዋል። አሁን ላይ አብዛኞቹ ብርቅዬ እጽዋት፣ እንስሳትና አዋፋት ቁጥራቸው ተመናምኖ የመጥፋት አደጋ ተጋርጦባቸዋል። ሳይቃጠል በቅጠል ነውና ተፈጥሮን የሰው ልጅ ሊንከባከባት ሊጠብቃትና ባህሪዋን ተረድቶ ሊኖር ሊጠቀምባትም ግድ ይላል እያሉ መልእክታቸውን ይቀጥላሉ ውቤ ታሪኩ። ያ ካልሆነ ግን አጥፍቶ መጥፋት ይሆናል። አሁን በዓለማችን እየተከሰተ ያለው ተለዋዋጭ የአየር ንብረት ከየትም የመጣ ሳይሆን ከተፈጥሮ መራቆት ጋር የተያያዘ እንደሆነ የዘርፉ ባለሙያዎች ያስረዳሉ። ይሁንና ሰሚ ጆሮ አልተገኘም ይላሉ ውቤም። በጥፋቱ ወደፊት ግፋበት ሆኗል እያሉም ይቀጥላሉ። እኔ ተወለድኩባት ሸበል በረንታ ከዛሬ 50 ዓመታት በፊት በደን የተሸፈነች በውስጧም እንደ ድኩላ፣ ሚዳቋ፣ ሰስ፣ ዝንጀሮ፣ ጦጣና ቀበሮ የተለያዩ የአዋፍ ዝርያዎች የሚርመሰመሱባት የሚበሩባት በጋ ከክረምት የሚፈሱ ጅረቶች የነበሩባት ነበረች። ዛሬ ላይ ተራቁታ የፕላኔታችን የጥፋት መጀመሪያ ተመስላለች። እንደው ለምሳሌ ያህል ሸበል በረንታን አነሳዋት እንጂ መላዋ ምድራችን በዚህ ተጽዕኖ ስር የወደቀች ስለመሆኗ ነጋሪ የሚያስፈልግ አይመስለኝም እያሉ መልእክታቸውን ይቀጥላሉ ውቤም። ቆላ ደጋው በሰው ማዕበል ተጥለቅልቋል። የእርሻ ቦታዎች ወደ መኖሪያነት ተለውጠዋል። በእነዚህና ሌሎች ምክንያቶች የተነሳ ለተፈጥሮ ግምት ባለመስጠታችን ተፈጥሮ እኔስ የታውቃችኋለሁ ብላ ቁጣ ማዕቷን ማዝነብ ጀምራለች። ባለፉት ዓመታት የምድራችን የስልጣኔ ምርት የሚባሉት እንደ አሜሪካና አውሮፓ ያሉ አህጉራት ሳይቀሩ በተፈጥሮ አደጋ ሲጠቁ ተመልክተናል። አፍሪካ በመጤና ፍቱን መድኃኒት ባልተገኘላቸው በሽታዎች እየተጠቃች ነው። በዚህም ላይ ሰላም የለም። የጦርነት ጉርምርምት እዚህም እዚያም መጣው ቀረው ይላል። የተለያየ ጎራ የሚያስተጋባው የጣር ድምፅ የጦርነቶችን አስቀሪነትም ያመላክታል። ስለ ዓለም ሰላምና ደህንነት፣ ስለ ተፈጥሮ ሀብት አጠቃቀም፣ ስለ አየር ንብረት ለውጥ ወዘተ በሚል ብዙ ዓለም አቀፍ ስብሰባዎችና ጥናቶች በዘመናችን ተካሂደዋል። ከስብሰባው ግን ጠብ ያለ ነገር አላገኘንም። እናም ብዙ ሺህ የመከረውን ቢመክር አንተ ካሰብከውና ከወሰንከው አያልፍምና ፈጣሪ እባክህ ደግ ውሳኔህን አድርሰን በማለትም በመማፀን መልእክታቸውን አጠናቀዋል። ቸሪክ ጠመን ይላሉ መቶ አለቃ ውቤ ታሪኩ ከሐረር። እንደተለመደው ለመቶ አለቃ ውቤ ታሪኩ ለመልእክታቸውም ለተሳትፏቸውም ምስጋናችን ይድረሳቸው።

ተከታዩ መልእክት ደረሰን ከቤተኛችን ፋሲል ሲራክ ነው። ሰሞኑን የተጀመረውን ሀገራዊ ምክክር ይመለከታል። መልእክቱ እንዲህ ይላል። እንዴናችሁ ዶች ቬለዎች? ሰሞኑን በሀገራችን አንድ ትልቅ ጉባኤ እየተከናወነ ይገኛል። የኢትዮጵያ የመከረች ነው በሚል እየተከናወነ ያለው መርሃ ግብር ምንም እንኳን እንደ ሐሳብ የተቀደሰ ሐሳብ ቢሆንም ምክክሩ የታለመለትን ሀገራዊ ሁለንተናዊ ድል ያሳካ ዘንድ ብዙ ቅድመ ሁኔታዎችን ማሟላት አለበት ብያምናለሁ እያሉ ይቀጥላሉ ሲራክ። አክለውም መስፈርቶች ያሏቸውን ሐሳቦች እንዲህ ያነሳሉ። ከመንግስትም ሆነ ከተቃዋሚ ፓርቲዎች እየወጡ ያሉ ጥላቻ ዘልና ጦርነት ቀስቃሽ መግለጫዎች መርገብ አለባቸው። አሁንም ድረስ በአንዳንድ ልሂቃን ዘንድ ያልተቋረጠው ህዝብ የሚያንቋሽሽ የሐሰት ትርክት መገታት አለበትም ይላሉ ፋሲል በመልእክታቸው። የፖለቲካ እስረኞች መፈታት አለባቸው የሚሉት ፋሲል ነፍጥ አንግበው ጫካ ያሉ ወገኖችና የተቃዋሚ ፓርቲዎችም በድርድሩም ሆነ በውይይቱ ወደ ምክክሩ መጠራት አለባቸው። ይህና ሌሎች መሰል በጎ ጥረቶች ካልተደረጉ በስተቀር የምክክሩ ፋይዳ ጊዜና በጀት በከንቱ በማጥፋት ያሉትን ችግሮች ከመፍታት ይልቅ ሌሎች አዳዲስ መቃቃሮች ፈጥሮ የነበረውን የሰላም መጥፋት ከድጡ ወደ ማጡ እንዳይወስደው እሰጋለሁም ሲሉ ስጋታቸውን በመግለጽ መልእክታቸውን አጠቃለዋል። ፋሲልን እናመሰግናለን።

ሰላም ዶች በለዎች ይድረስ ለአድማጮች ማህደር ያሉን ደግሞ የዘውትር ተከታታያችን አብዱ ናቸው ከጅማ አብዱ በዛሬው መልእክታቸው ያብዛኞቹ ከተሞች መናሃሪያ የለተለት ገጠመኝ ሆኗል ያሉትን ትዝብ ታዘል መልእክት ለጅማ ከተማ የመንገድ ትራንስፖርት ይድረስልኝ ሲሉ መልእክታቸውን እንዲህ ጀምረዋል የጉዞ ትዝብቴን በጅማ መናሃሪያ ይላል በጠዋቱ ህግ አለ ብዬ ህግ አልባውና ለዘራፊ ወደ ተገነባው የጅማ መናሃሪያ በሌሊት 11 ሰዓት ገባው ነገር ግን መናሃሪያ ውስጥ የሚሰራው ስራ በመንግስት ተቋም ውስጥ የሚሰራ ሳይሆን ተራ የሌቦች ስብስብ የሚመሩት ቦታ መሆኑን ካሰራሩ ያሳውቃል ይላሉ ሐሳቤን በመረጃ ላይ አስደግፍ የሚሉት አብዱ መረጃቸውን እንዲህ በመተንተን ይቀጥላሉ ከታች በመስሉ ላይ የደንብ ልብስ ለብሶ የሚታየው የህዝብ መብት ያስከብራል ተብሎ በመንግስት የተመደበ የስምሪት ባለሙያ መብቱን ለመጠየቅ ሊያነጋግረው የነበረን ተሳፋሪ በመደብደብ ህገወጥነቱን አሳይቶናል ይላሉ። ከታች በመስሉ ላይ ያለች ቲኬት ቆራጭ ተሳፋሪ ቲኬት ለመቁረጥ በተሰለፈበት 65 ሰው ለሚይዝ መኪና 43 ቲኬቶች ከቆረጠች በኋላ አልቋል በማለት ከህገወጦች ጋር በመተባበር ህዝብ ስታስበዘብዝና ስታጉላላ ቆይታለች እያሉም ይቀጥላሉ። በመናሃሪያ ውስጥ ስምሪት ተሰጥቷቸው በ400 ብር ታሪፍ የሚጫነውን ከጅማ ቦንጋ መንገድ ከተጀመረ በኋላ 400 ብር አስጨምሮ 800 የሚያስከፍሉ ሲሆን በዚህ ጭማሪ ካልተስማማ መናሃሪያ ውስጥ አራክፎ አንጭንም ማዲያ ወስጄ ገትራhallው በሚል ተሳፋሪውን ሲያጉላሉ ተመልክቻለሁ ይላሉ መልእክታቸውን ይቀጥላሉ። ሌላው አስነዋሪ ተግባር ደግሞ ይላሉ አድማጫችን አብዱ ህገወጥ ደላሎች መናሃሪያ ገብተው ውጪ መኪና አለ 100% ጭማሪ ጨምሩ ብለው በመኪና ጦት የሚግሏላው ህዝብ ለዘረፋ ሲያመቻቹት አንድም የመንግስት አካል የሚከለክል አለመኖሩ ነው ይላሉ። የጅማ መናሃሪያ ተራስ ከባሪዎችና የስምሪት ባለሙያዎች ከሁለት ባለሙያዎች በስተቀር አንጸባራቂ የለበሰም አንድም ባለሙያ መናሃሪያ ውስጥ አለመኖሩ ይህ ሁሉ ህዝብ የሚከለከልበት የጅማ መናሃሪያ የመጸዳጃ ቤት አገልግሎት የሌለው መሆኑ ካየዋቸው ክፍተቶች ጥቂቶቹ ናቸው በማለት የጅማ ከተማ ካላስምና አሁን ከደረሰችበት እድገት አንጻር እንደማይመጥናት በመልእክታቸው ይያከሉ ይቀጥላሉ። በዚህም የሚመለከተው አካል ማስተካከያ ርምጃ እንዲወስድ የዜግነት አደራዬን አስተላልፋለሁ ብለዋል አብዱ ከጅማ። አብዱን ከጅማ ለተሳትፏቸው ምስጋናችን ይድረሳቸው። እንግዲህ እርሳቸው ባነሱት መልእክት ላይም በጅማ ከተማ መናሪያ ውስጥ እርሳቸው ያሉት ችግር እየታየ ያለ ከሆነ የከተማው የመንገድ ትራንስፖርት ባለስልጣን ጉዳዩን ተከታትሎ እልባት እንዲያበጅለት የዝግጅት ክፍሉ መልእክቱን ያስተላልፋል።

ተከታዩ መልእክት ደረሰን ደግሞ አብርሃም ከተባሉ አድማጫችን ነው። አብርሃም አድራሻቸውን አልጠቀሱልንም መልእክታቸው ግን እንዲህ ይላል። ዶች ቬለ አማርኛዎች እንደምን አላችሁ? እኛ ላለፉት 8 አመታት ከድጡ ወደ ማጡ የሆነ የበዛብንን መከራ እግዚአብሔር በቃ እንዲለን እየለመን እርሱን ተስፋ አድርገን እየለመን እንገኛለን ይላሉ። ስለምክክር ኮሚሽኑ ጉባኤ ሳስብ ምክክር በጎ ተግባር መሆኑን አልዘነጋውም። ከልብ ከተመካከሩ ለችግር መፍትሄ ማግኘት ይቻላል። ጥላቻን በፍቅር ቂያሜን በይቅርታ ያለፈውን በሚመጣው ያነሰውን በሚበልጠው የተኩ የሚሻለውን እየመረጡ ከትናንት እየተማሩ ዛሬን እያሳመሩ ለነገ የተሻለ ፍቅርና ሰላም መሰረት መጣል ይቻላል ይላሉ። ይሁሉ እንዲሳካ ግን ይላሉ አብርሃም በመልእክታቸው ምክክሩ በአንድ ፍላጎት ላይ ሳይመሰረት አንዱ ብቻ አዛዥና አዛዥ ሳይሆን ያቆረፉት ሁሉ ተካተው የተጣሉት ሁሉ ተሳትፈው የታሰሩት ተፈተው የተበደሉት ተክሰው ሁሉም ተገናኝቶ ከልቡ ያለውን አውጥቶ ሲማከር ነው በማለትም ይቀጥላሉ። ይህ ጉባኤ ግን አሉ አብርሃም ያቆረፉት ያልተካተቱበት የተጣሉት ያልተሳተፉበት የታሰሩት ያልተፈቱበት ተሳታፊዎቹ እንኳን በማንና እንዴት እንደተመረጡ ያልታወቁበት አንዳንዶች ሀገራዊ እይታ ሳይኖራቸው ለግል አጀንዳ ሲሮራጡ የሚታይበት ከሁሉም በላይ ደግሞ ገዢው ፓርቲ የሰለጠነበትና የርሱን አቅጣጫ እንዲይዝ የሚዘውረው ጉባኤ መሆኑን እየገለጹ ብዙዎች ሲተቹ መታዘቤ ብቻ ሳይሆን የኔም እይታ ተመሳሳይ መሆኑ ነው ይላሉ። ውጤቱ ምን ይሆን ለሚለው ጥያቄ ከተለመደው የዘለለ አይሆንም የሚል ነው የሚሉት ተሳታፊያችን መንግስት የሚፈልጋቸው ውሳኔዎች ይወሰኑና ተፈጻሚ ይሆኑ ይባላል ይላሉ። ሌላው አጨብጭቦ ይቀራል። የሚቀራረብ ምሳሌ ላንሳ ያሉት አድማጫችን ሰሞኑን ጠቅላይ ሚኒስትሩ በደብረ ማርቆስ ንግግራቸው ከአማራ ክልል ወደ አዲስ አበባ የሚወስደው የኤፕስ መንገድ መዘጋቱ ትክክል አይደለም ብለው በተመሳሳይ ቦታ ንጹሃን እየታገቱ የሚገደሉበትን ተግባር ሲወቅሱ ሰማን በማለት እንዲህ ይቀጥላሉ። አንድ ያገር መሪ መንገድ ላይ የሚያግትን አካል እርምጃ ወስዶ መንገዱን አስጠብቆ ለዜጎች ክፍት ያደርጋል እንጂ የሌላ ሀገር መሪ ይመስል ይህ ነገር ጥሩ አይደለም ብሎ ወቅሶ ማለፍ እንዴት ትረጎም ይሆን ይያሉም ይጠይቃሉ። መልሱን ለአድማጭ ልተው ያሉት እኚሁ ተሳታፊያችን የምክክሩም ነገር እንዲህ ነው ይላሉ። እንደ ምርጫው ቀድሞ የታወቀ የምክክር ውጤትን ማን ተስፋ ያደርጋል በማለት የሚጠይቁት አድማጫችን ውሳኔን መሻር የማይችል የምክር ቤት መቀመጫ ለተፎካካሪ ፓርቲ አባላት በመስጠት ለተሳትፎ ያክል ማሳያ እንደተደረገው ለውሳኔ የማይበቁ ተሳታፊዎች ብቅ ተደርገው በመንግስት ውሳኔዎች ይዘጋና ህዝቡ ወሰነ ኢትዮጵያ መከረች ተብሎ ዜናው እንዳባይ ወንዝ ሲፈስ የምናየው ይሆናል ይላሉ። እኔ ያልኩት ሁሉ ውሸት ሆኖ ለእውነተኛው ኢትዮጵያ የሚጠቅም ጉባኤ ቢሆን ግን ምኞቴም ጸሎቴም ነው በማለት መልእክታቸውን እንዲህ አሳርገዋል። አብርሃምን ለመልእክታቸው እናመሰግናለን።

0: ከታዩን የመጨረሻው መልእክት ደረሰን ከሐረሩ የመቷለቃ ውቤ ታሪኩ ነው። ከተናንተ እስከ ዛሬ ፈውስ ያልተገኘላት ሀገር ኢትዮጵያ ይላል በለቱ የተመረጠ ሁለተኛ መልእክታቸው። በተለያዩ መጻፎች ላይ ሰፍረው የምናገኛቸው የሀገራችን ታሪኮች በአብዛኛው የጦርነትና የነክስታት ታሪኮች ናቸው ይላሉ ውቤ። በተለያዩ ዘመናት የተካሄዱ ጦርነቶች ሀገራችን ከስልጣኔው ጎራ ተነጥላ ቁልቁል እንድትጓዝ አድርጓታል ይላሉ። ኢትዮጵያ የረጅም ዘመን ታሪክ ባለቤት ናት ስንል በዘፈቀደ በሬ ወለደ ይሉት አይነት አባባል አይደለም የሚሉት ውቤ፣ ኢትዮጵያዊነት ረጅም ታሪክና ጥልቅ መሰረት ያለው ቢነቀነቁት የማይነቀነቅ ነው ይላሉ። ኢትዮጵያዊነት በጊዜ በዘመንና በቦታ የሚታይና ዛሬም ያለ ለወደፊትም የሚኖር ልፋቀ ቢሉት የማይፋቅ ልሰርዝና ልደልዝ ቢሉትም እንዲሁ የማይሰረዝና የማይደለዝ በጀግኖች ደም የተጻፈ የዘመናችን ታሪካችን ነው ይላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማይና ምድር ያልፋሉ ቃሌ ግን አታልፍም እንዳለ ሁሉ ለኢትዮጵያዊነት ዘመን የማይሽረው ምንጊዜም ሕያው ሆኖ የሚኖር ነው ይላሉ። መንግስታት ሊለዋወጡ ሊመጡና ሊሄዱ ይችላሉ ያሉት ውቤ፣ ኢትዮጵያና ኢትዮጵያዊነት ግን የነፍስና የስጋ የደምና ያጥንት ያህል የተጋመዱ ናቸው ይላሉ። ነፍስ ያለ ስጋ፣ ስጋ ያለ ነፍስ እንደማይኖር ሁሉ ኢትዮጵያ ያለ ኢትዮጵያውያን፣ ኢትዮጵያውያን ያለ ኢትዮጵያ ለየብቻ ተነጣጥለው አይኖሩም ይላሉ። ኢትዮጵያ በጀግኖች ልጆቿ ደም ተቦክቷ የተመረገች በጀግኖቿ አጥንት የታጠረች የተማገረችም ናት። አያት ቅድመ አያቶቻችን አባቶቻችን እንደዛሬው የመገናኛ አውታር በሌለበት ዘመን ሾተል ጋሬጣውን ሐሩርና ቁሩን ጥምና ረሃቡን ተቋቁሞ ከውጭ ወራሪ ጠላትና እነሱ ከሚያሰማሯቸው ተላላኪ ምንደኞች ጋር በመፋለም ነጻነታችንን አስከብረው ኖረዋል ይላሉ። ከነዚህ የኢትዮጵያ ጀግኖች መካከል ደጃች አፈወርቅ ወልደ ሰማያት አንዱ ናቸው ያሉት ውቤ፣ ደጃች አፈወርቅ በኦጋዴን በኩል ከመጣው የኢጣሊያን ወራሪ ሰራዊት ጋር ሲፋለሙ ከመሽጋቸው ውስጥ ወድቀው ሲያጣጥሩ የሰጧት ቃል አንድና አንድ ብቻ ነበረች ይላሉ። የትም እንዳትወስዱኝ ከመሽጌ ውስጥ ቅበሩኝ የምትል። በኑዛዜያቸው መሰረት ቀብራቸው ቆራሄ መሽጋቸው ውስጥ ተፈጸመ። ጀግና አባት። አሳዛኙ ነገር ግን ለሀገር ለወገን መስዋዕትነት መሆናቸው አልነበረም። ጅጅጋ ውራጃ ግዛ ጽህፈት ቤት ፊት ለፊት የነበረው ሐውልታቸው እንዳልነበር መደረጉ በእጅጉ ያሳዝናል። እባኮትን የትምህርት ቤት ጓደኛዬ አቶ ሙስጠፌ መሐመድ ይህንን ጩኸቴን ይስሙልኝ የሚላሉ። ውቤ፣ ኢትዮጵያ በጀግኖች ልጆቿ ደምና ጥንት ታፍራና ተከብራ ለዘላለም ትኖር ያሉት ውቤ፣ ደጃዝማች አፈወርቅ አንተን የበላ አፈር አፍ አውጥቶ እንደ ሰው ምን ነበር ቢናገር፣ ታሪክህ እንዲጻፍ ዝናህ እንዲነገር አፍ አውጥቶ ያውራ አንተን የበላ አፈር በሚል ስንኝም መልእክታቸውን ቋጭተዋል። እንደ ሁልጊዜ ሁሉ ምስጋናችን ይድረሰው ብለናል። መቶ አለቃ ውቤ ታሪኩ መጣጥፎ አይለየንም። እንግዲህ አድማጮቻችን ለዕለቱ ብለን ያሰናዳ ነው የካድማጮች ማህደር ዝግጅታችንም በዚሁ ተጠናቋል። ልጽፉልን ወይም የድምፅ መልእክት ልትልኩልን ለምትፈልጉ የኢሜይል የፌስቡክ አሊያም የቴሌግራም አድራሻዎቻችንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት።
1: ለዝግጅቱ ታምራቴን ሰና መሰግናለሁ። የዛሬው ትኩረት በአፍሪካ ናይጄሪያዊው ቱጃር ዳንጎቴ በምስራቅ አፍሪካ የመጀመሪያው የነዳጅ ማጣሪያ ፕሮጀክት ለምን ኬንያ እንደመረጡ ይቃኛል። ዩናይትድ ስቴትስ በአፍሪካ ሽብርተኝነትን የምትዋጋበት መንገድ እየቀየረች ይሆን ሲልም ይጠይቃል። ለቅንብሩ ሂሩት መለሰ።
2: ትኩረት በአፍሪካ።
3: ናይጄሪያዊው ቱጃርና የልዩ ልዩ ድርጅቶች ባለቤት አሊኮ ዳንጎቴ በምስራቅ አፍሪካ ለአዲሱ የነዳጅ ዘይት ማጣሪያ ፕሮጀክታቸው የኬንያውን የላሙ ደሴት መምረጣቸውን ባለፈው ሳምንት አረጋግጠዋል። ከዚህ ቀደም ፕሮጀክቱ በታንዛኒያ እንደሚካሄድ ሲነገር የቆየ ቢሆንም የዳንጎቴ ድርጅት የሥራ ኃላፊ ከአንድ ሳምንት በፊት የፕሮጀክቱ መተግበሪያ ላሙ ደሴት መሆኑን አረጋግጠዋል። የዳንጎቴ ኢንዱስትሪዎች ምክትል ፕሬዝዳንት ኤድዊን ዴቫ ኩማር እንዳሉት ከምስራቅ አፍሪካ ሀገራት ትልቁን ኢኮኖሚ በምታንቀሳቅሰው በኬንያ የሚገነባው የነዳጅ ማጣሪያው ወደ 30 ወራት የሚጠጋ ጊዜ ይወስዳል። የዳንጎቴ ኢንዱስትሪዎች በአገሪቱ የባህር ዳርቻ ላይ ግዙፍ የነዳጅ ማጣሪያ ለመገንባት ያወጡት እቅድ በምስራቅ አፍሪካ የነዳጅ አቅርቦትን፣ ንግድንና የኢኮኖሚ እድገትን እንደገና ሊቀርጽ ይችላል ተብሏል። እቅዱ ኬንያ በምስራቅ አፍሪካ ያላትን ሚናም ሊያሳድግ ይችላልም እየተባለ ነው። የነዳጅ ማጣሪያ ተቋሙ ኬንያን ብቻ ሳይሆን መላውን የምስራቅ አፍሪካ አካባቢ ይለውጣል የሚል ተስፋ ተጥሎበታል። ስራ ላይ ከዋለ በኋላ በአፍሪካ ሁለተኛው ትልቁ የነዳጅ ማጣሪያ ይሆናል ተብሎ ይጠበቃል። ዩናይትድ ስቴትስ ዋሽንግተን ዲሲ የሚገኘው የስልታዊና ዓለም አቀፍ ጥናት ማዕከል በመጻሩ ሲኤስአይኤስ ዋና ኃላፊና ነባር ባልደረባ ኦጌ ኦኑቦጉ ለዶቸቨለ እንደተናገሩት ፕሮጀክቱ የሚጠቅመው ለኬንያ ኢኮኖሚ ብቻ አይደለም።
4: What I've heard from people on the ground, it's one
5: ውራታው ኬንያ ውስጥ መሆኑ ለኬንያ ኢኮኖሚ ብቻ ሳይሆን ለአካባቢው ሀገራትም በስፋት የሥራ ዕድሎች ሊፈጥር ስለሚችል የሚደነቅ መሆኑን በስፍራው ከሚገኙ ሰዎች ሰምቻለሁ። ይህ ግዙፍ ፕሮጀክት ነው። በክፍለ ዓለሙና በምስራቅ አፍሪካ አካባቢ በብዙ መንገዶች የሚያስፈልግ ፕሮጀክት ነው።
3: የዳንጎቴ ኢንዱስትሪዎች ድርጅት እስካሁን ይህ ትልቁ ፕሮጀክቱ ምን ያህል ገንዘብ እንደሚፈጅ ይፋ ያደረገው ነገር የለም። ሆኖም ብሉምበርግ እንዳለው የነዳጅ ማጣሪያው ፕሮጀክት ወጪ 17 ቢሊዮን ዶላር ወይንም 15 ቢሊዮን ፓውንድ የሚደርስ ገንዘብ ሊያስወጣ ይችላል። ይህም እስካሁን በአካባቢው በግል ውረታ ከሚካሄዱ ኢንዱስትሪያዊ ፕሮጀክቶች ትልቁ እንደሚሆን የዶቸቨለው ሰርታን ዛንደርሰን ዘግቧል። ሊዮ ኬምቦይ በኬንያ የኢኮኖሚ ጉዳዮች ተቋም የምጣኔ ሀብት ባለሙያ ናቸው። እሳቸው እንደሚሉት በኬንያ መንግስትና በዳንጎቴ መካከል ስለተደረገው ስምምነት ብዙም የሚታወቅ ነገር የለም።
6: pronouncements by the
5: የኬንያ መንግስት ምን አይነት ዋስትና እንደሚሰጠው ምንም አይነት መግለጫ አላገኘንም። ነገር ግን የኬንያው ፕሬዝዳንት ዊሊያም ሩቶ ከዳንጎቴ ጋር ያደረጉትን ብዙ ስብሰባዎች ስላየን አሁንም እየተካሄዱ ያሉ ድርድሮች እንዳሉ እናውቃለን። ይህም ለውይይት የሚቀርቡ ልዩ ማብራታቻዎች እንዳሉ ያረጋግጣል።
3: እንደ ሮይተርስ ዘገባ የዳንጎቴ ኢንዱስትሪዎች ድርጅት ፕሮጀክቱን በሀገር ውስጥ የሚገኙ የገንዘብ ምንጮችን ጨምሮ ከሌሎችም ገቢዎች ለመደገፍ አቀዷል። ይሁንና የናይጄሪያ ዋስትና ኮሚሽን መስሪያ ቤት እስካሁን ከድርጅቱ ማመልከቻ እንዳልገባለትና እንዳላጸደቀም አስታውቋል። ይህም የተቋሙ የፋይናንስ ሂደት ስምምነት ላይ እንደተደረሰበት ተደርጎ ሊወሰድ የሚችልበት ደረጃ ላይ መሆን አለመሆኑን ጥያቄ ውስጥ ማስገባቱ አልቀረም። የሚታወቅ ነገር ቢኖር በመገናኛ ብዙሃን ዘገባ መሰረት ዳንጎቴ ማንኛውም የምስራቅ አፍሪካ የነዳጅ ማጣሪያ ፕሮጀክት ከውጪ የሚገባ ርካሽ ነዳጅ የአካባቢውን የማጣሪያ ስራ እንዳያበላሽ የቆሻሻ መከላከያዎችን እንደሚፈልጉ መናገራቸው ነው። በኬምቦይ አስተያየት ይህ ፕሮጀክቱን ወደ ኋላ ሊመልስ የሚችል አሳሳቢ ጉዳይ ነው።
5: ለዳንጎቴ ብዙ ማበረታቻዎች ከተሰጡ ይህ ለማንኛውም ኬንያዊ ተቀባይነት የሌለው ነገር ነው። ይህ ደግሞ በሌሎች ብዙ ውረታዎች የተከሰተ ነገር ነው። ይህ የኬንያ ነገር ነው። ሰዎች ወይ እያጭበረበሩ እንደሆነ ሲሰማቸው ወይም ገበያውን እያጠመዱ እንደሆነ ሲሰማቸው እናምጻለን ወይም እንቃወማለን። በኬንያ አጠራጣሪ የሚመስል ነገር ሁሉ ጊዜ በመጨረሻ የሚከሽፍ ነገር ነው።
3: እንዲህ አይነት የሚያነጋግሩ ጉዳዮች ቢኖሩም በላሙ ደሴት ጂኦ ቴክኒካዊ ምርመራዎች እየተካሄዱ ነው። የምህንድስናና የዲዛይን ስራም መጀመሩንና ግንባታው ከሶስት እስከ አምስት ዓመታት እንደሚፈጅ የመገናኛ ብዙሃን ዘገባዎች አረጋግጠዋል ሲል ሮይተርስ ዘግቧል። ሆኖም ግዙፉ ፕሮጀክት በዩኔስኮ በዓለም ቅርስነት በተመዘገበው በላሙ ደሴት ላይ ሊያሳድር የሚችለው ተጽዕኖ ስጋት ማሳደሩ አልቀረም። የነዳጅ ማጣሪያው ከአካባቢ ጥበቃ ስጋት ጋር በስነ ምህዳር ላይ ሊፈጠር የሚችለው ተጽዕኖ በሚቀጥሉት ዓመታት ባለስልጣናት በቀጭን ገመድ ላይ እንዲሄዱ የሚያደርግ ሊሆን እንደሚችል አስግቷል። ኬምቦይ ኬንያ አረንጓዴና ይበልጥ ዘላቂ የሆኑ ቴክኖሎጂዎችን ለመቀበል በጥሩ ሁኔታ ላይ እንደምትገኝ ያምናሉ። ታዳሽ ኃይል በእርግጥም ትኩረት እያገኘ መሆኑንም አጉልተው ያሳያሉ። ኦኑቦጉ በበኩላቸው ከናይጄሪያ ልምድ በመነሳት ስራው ብዙ ጊዜ ሊወስድ እንደሚችል ተናግረዋል።
4: As they conduct the different feasibility studies
5: የተለያዩ የአዋጭነት ጥናቶችን ሲያካሂዱ ይህንን የነዳጅ ማጣሪያ ትክክለኛው መስመር ላይ ለማምጣት ሲሰሩ እነዚህ ጉዳዮች በክፍለ ዓለም ውስጥ ካሉ ሌሎች ቦታዎች በቀሰሙት ትምህርት ላይ በመመስረት በውይይቶቻቸው ውስጥ እንደሚካተቱ ተስፋ አድርጋለሁ። በናይጄሪያ በኒጀር ዴልታ ለአመታት የዘለቀው ፍለጋ በአካባቢው ላይ ጉዳት አስከትሏል። እንዲሁም በአየር ጥራት ላይ ተጽዕኖ ያሳደሩ ብዙ የጋዝ ፍንዳታዎችንም አይተናል። ታዳሽ ካልሆኑ የኃይል ምንጮች ወደ ሌሎች የኃይል ምንጮች ሙሉ በሙሉ ሽግግር እስኪደረግ ድረስ የተወሰነ ጊዜ እንደሚፈጅ አስባለሁ።
3: ኬምቦይ ደግሞ ፕሮጀክቱ በአካባቢ ላይ የሚያሳድረው ተጽዕኖ አስጊ መሆኑ እንዳለ ሆኖ ምጣኔ ሀብታዊ ጥቅሙን ከግምት ውስጥ ማስገባት እንደሚገባ ያሳስባሉ። ፕሮጀክቱ ለኬንያና ጎረቤቶቿ ከሚያስገኛቸው ጥቅሞች ጎን አደጋም ሊያስከትል እንደሚችል ማስጋቱ አልቀረም። ማጣሪያው ከተጠናቀቀ በኋላ ለኬንያ ብቻ ሳይሆን ከአካባቢው ባሻገር የተጣራ የነዳጅ ምርት እንደሚያቀርብ ይጠበቃል። ይህም ጂኦፖለቲካዊ ውጥረቱ እየተባባሰ ሲመጣ ምስራቅ አፍሪካ ከውጪ በሚገባ ነዳጅ ላይ ጥገኛ መሆኗን ለመቀነስ ይረዳል። ኦኑቡጉ ለአፍሪካ መንግስታት ማሳሰቢያ ያላቸው
4: African governments must think
5: የአፍሪካ መንግስታት ወደፊት ሊከሰቱ ከሚችሉ እንደዚህ አይነት ድንጋጤዎች ራሳቸውን እንዴት መጠበቅ እንደሚችሉ ገንቢ በሆነና ቅድመ ጥንቃቄ በተሞላበት መንገድ ማሰብ አለባቸው። በእውነት ብዙ የአፍሪካ ሀገሮች ወይም በአጠቃላይ ክፍለ ዓለሙ በአለም አቀፍ ደረጃ የሚከሰቱ ነገሮች እንደ ኢራን ጦርነት የመሳሰለውና የሆርሙዝ የባህር ወሽ መጥመዘጋት በነዳጅ ዋጋ ላይ እንዴት ተጽዕኖ እንዳሳደረባቸው ተገንዝበዋል።
4: oil prices.
3: ፕሮጀክቱ ምናልባትም ለኬንያው ፕሬዝዳንት ዊሊያም ሩቶ ጠቀሜታ ሊኖረው ይችላል ተብሏል። በተለይም የኬንያ ወጣቶች በስራ ዕድል እጦት ምክንያት ለበርካታ አመታት ቅሬታ ካደረባቸው በኋላ ሩቶ በሚቀጥለው አመት ዳግም ለመመረጥ የሚያካሂዱት ዘመቻ የምስራቅ አፍሪካዊቷን ሀገር ኢኮኖሚ ለማሻሻል በሚችሉበት ነገር ላይ እንዲያተኩሩ ያደርጋቸዋል። እንደ ኬምቦይ ገለጻ ከፕሮጀክቱ ጀርባ ፖለቲካዊ ምክንያቶች ሊኖሩ ይችላሉ። ፕሮጀክቱ የባህር ዳርቻ አውራጃዎችን መቀየር የሚያስችል ጉልህ ኢንቨስትመንት ስለሆነ በቀጣዩ አመት ለሚካሄደው የምርጫ ዘመቻ ሊጠቅም ይችላል። ይሁንና ኦኑቦጉ ይህ ሰዎች ያላቸውን አቋም እንደሚያስቀይር ለማሰብ አሁን ጊዜው በጣም ገና ነው ብለዋል።
4: His popularity isn't necessarily
5: የሩቶ ተወዳጅነት ከጥቂት አመታት በፊት ለመጀመሪያ ጊዜ ስልጣን ሲወዳደሩ እንደነበረው አይደለም። ደጋፊዎቻቸው ይወዷቸዋል። አንዳንድ ፖሊሲዎቻቸውን የማይደግፉ ሰዎች በጽኑ ይቃወሟቸዋል።
3: ለኦኑቦጉ ጥረቱ ግን በዋናነት እንደ ድል የሚታይ ነው። ለኬንያ ብቻ ሳይሆን ለአካባቢው አገራትም ጭምር
4: It's wonderful to see African-led investment.
5: በክፍለ ዓለሙ አፍሪካ መር ውረታ ሲካሄድ ማየት አስደናቂ ነው። እና ይህ ለስራ ዕድሎች ብቻ ሳይሆን ክልላዊ ውህደትን የመፍጠር አቅምንም አሻግሮ የሚመለከት ነው።
3: የዩናይትድ ስቴትስ ጦር ራሱን እስላማዊ መንግስት ብሎ የሚጠራው ቡድን መሪ ከተገደለ በኋላ ከናይጄሪያ ለቆ መውጣቱ ብዙ ጥያቄዎችን እያስነሳ ነው። ዩናይትድ ስቴትስ በጎርጎሮሳዊው ሐምሌ መጀመሪያ ላይ ነው ለጋራ ጸረ ሽብር ዘመቻ በሰሜን ምስራቅ ናይጄሪያ ተሰማርተው የነበሩትን አብዛኛዎቹን ወታደሮቿን ያስወጣችው። የዶቼ ቬለው አብዮዶን ጃሚዩ እንደዘገበው አካባቢው ለረጅም ጊዜ የጽንፈኛው ታጣቂ ቡድን የቦኮ ሐራምና የሌሎች የተከፋፈሉ አንጃዎቹ በተለይም በዓለም አቀፍ ደረጃ እስላማዊ መንግስት ከሚባሉት በጣም ንቁ ተባባሪዎች አንዱ የሆነው የምዕራብ አፍሪካ ክፍለ ሀገር እስላማዊ መንግስት የተሰኘውን ቡድንም ከፍተኛ ትኩረት የሳበ ቦታ ሆኖ ቆይቷል። የአሜሪካን የአፍሪካ ዕዝ መሪ ጀነራል ዳግቪን አንደርሰን የጋራ ዘመቻውን የክፍለ ዓለሙ የወደፊት የጸጥታ ትብብር አራያ አድርገው ገልጸውታል። አንደርሰን በሉዋንዳ አንጎላ በተካሄደው የአፍሪካ የመከላከያ አዛዦች ጉባኤ ላይ ለዚያ ዘመቻ ብቻ የነበሩትን አብዛኛዎቹን ኃይሎቻችንን አስወጥተናል ሲሉ ለጋዜጠኞች ተናግረዋል። ሆኖም ናይጄሪያ ስለላን መጋራትንና እነዚህን አስቸጋሪ ተግባራት ስራ ላይ ለማዋል ለሚያስፈልገው ግንዛቤ የጠየቀችውን አጋርነት እንቀጥላለን ብለዋል። ባለፈው የካቲት ዩናይትድ ስቴትስ የአካባቢውን ኃይሎች በስለላ በሎጂስቲክስና በስልጠና ለመደገፍ አነስተኛ የጦር ሰራዊት ልካ ነበረ። ይህ የሆነውም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናይጄሪያ በክርስቲያኖች ላይ የሚፈጸመውን ግድያ ማስቆም ባለመቻሏና በዚህ ምክንያት ወታደራዊ ጣልቃ ገብነት እንደሚያደርጉ መዛታቸው በዋሽንግተንና በአቡጃ መካከል ውጥረት ካስከተለ በኋላ ነው። ይሁንና የጋራ ዘመቻው ብዙም ሳይቆይ ከአማካሪነት ሚና በላይ አደገ። ከፍተኛ የእስላማዊ መንግስት አይኤስ መሪ አቡ ቢላል አልሚኑኪን ለመግደል የተደረገው የጋራ ዘመቻ ቡድኑ የሚጠቀምባቸውን የፍተሻ ኬላዎች፣ የጦር መሳሪያ መሸጎጫዎች፣ የሎጂስቲክስ ማዕከሎች፣ ወታደራዊ መሳሪያዎችና የፋይናንስ መረቦችን በማውደም 175 ተዋጊዎችን አስወግዷል። አሁን ቅነሳው የሚመጣው በአሜሪካን የደህንነት አቋም ላይ ከፍተኛ ለውጦችና ዋሽንግተን በአጋሮቿና በወዳጆቿ መካከል የሸክም መጋራትን በስፋት በመግፋቷ ነው። በናይጄሪያ የጋራ ተልእኮ ዩናይትድ ስቴትስ እንደ ተንታኞቹ ገለጻ ክፍለ ዓለሙ ላይ እየጨመረ በሚሄደው የሩሲያና የቻይና ተጽዕኖ ምክንያት የምዕራባውያን ኃይሎች እየተቀነሱ ቢሆንም ልዩ ስልጠና የክትትል ችሎታዎችንና ለአፍሪቃ ለሚያስፈልጉ ስራዎች ድጋፍ በመስጠት ስልቷን ተግባራዊ እያደረገች ይመስላል። በናይጄሪያ እንዲሁም በአፍሪቃ ግጭትና ፍልሚያ ላይ የሚያተኩረው የሃድሰን ተቋም የምርምር ባልደረባ ጄምስ ባርኔት በአጠቃላይ የአሜሪካ የጸረ ሽብርተኝነት አካሄድ በአፍሪቃ ብዙም እየተለወጠ እንዳልሆነ ነው የሚናገሩት።
6: The US military always talks about assisting capable partners who lead.
5: Yeah, United States ጦር የሚመሩ ብቁ የአፍሪካ አጋሮችን ስለማገዝ ሁሌም ይናገራል። ይህ አጠቃላይ ፍልስፍና ነው። ነገር ግን የትራምፕ አስተዳደር በእስላማዊ መንግስት ላይ ምንም እንኳን ፈጣን እርምጃ ለመውሰድ ባያቅማማም በተለይ በቡድኑ መረቦች ላይ የአየር ድብደባና ጥቃት የማድረግ ፍላጎት እንዳለው አሳይቷል።
6: Air strikes or raids particularly against the Islamic State's networks.
3: ባርኔት እንደሚሉት በሌላ በኩል በክፍለ ዓለሙ የአካባቢው ኃይሎች በጣም ደካማ በሆኑበት በሶማሊያ የአሜሪካን ጦር ወደ 600 የሚጠጉ ወታደራዊ አባላትንና በክልሉ ውስጥ ባሉ የእስላማዊ መንግስት ተዋጊዎችና የአሸባብ ታጣቂዎች ላይ ቀጣይነት ያለው የአየር ዘመቻ በማድረግ በጣም ንቁ ሆኖ ቀጥሏል። በአፍሪካ የደህንነት ጥናት ተቋም ISS አፍሪካ ተመራማሪው ታይዎ አደባዮ እንዳሉት ደግሞ ዩናይትድ ስቴትስ ከአጋሮቿ ጋር በጋራ በIS ላይ ያካሄደችውን ዘመቻ ለወደፊቱ ትብብር ተምሳሌት ብለዋለች። ይህም በአፍሪካ የአሜሪካንን ጥቅሞች ይበልጥ ለማስጠበቅ የምትከተለው የውጭ ፖሊሲ መሆኑን አደባዮ ገልጸዋል።
6: What's more telling is that Washington
5: በአፍሪካ ውስጥ ለወደፊት ትብብር ሞዴል ብላ እየጠራችው መሆኑ ነው። ይህ ማለት የአሜሪካ የውጭ ጉዳይ ፖሊሲ ፍላጎት የእስላማዊ መንግስት ዓለም አቀፍ መረብን በየትኛውም ቦታ ማፍረስና ለተወሰነ ጊዜ ከተቀነሰ በኋላ በአፍሪካ ደህንነት ላይ የአሜሪካን ጥቅም እንደገና መልሶ መገንባት ነው።
6: United States relevance in African security.
3: በርሳቸው አስተያየት ይህ የዩናይትድ ስቴትስ እርምጃ ማፈግፈግ ማለት አይደለም። ይልቁንም አሜሪካ ናይጄሪያን እንደ ማረጋገጫ በመጠቀም የምትደግፈውን የተሳትፎ ዘዴ መምረጥ ነው ሲሉ አደባዬ ለዶቼ ቬለ ተናግረዋል። በአፍሪቃ ከቅርብ ዓመታት ወዲህ ከሽብርተኝነት ጋር የተያያዘ እንቅስቃሴ እየጨመረ መጥቷል። በጎርጎሮሳዊ 2016 ዓ.ም የዓለም አቀፍ የሽብርተኝነት መረጃ መዘርዝር መሰረት ከዓለም ከግማሽ በላይ የሚሆነው ከሽብርተኝነት ጋር የተያያዘ ሞት የደረሰው በምዕራብ አፍሪቃው በሳህል ነው። ይህም ሰፊውን የሳህል ክልል የዓለም አቀፍ ሽብርተኝነት ማዕከል አድርጎታል። በእነዚያ አካባቢዎች የተከሰቱት አመጾች ስር የሰደዱና ያልተፈቱ ቢሆንም እንኳ ዩናይትድ ስቴትስ ተምሳሌታዊ ወይንም ፈጣን ድሎችን ማሳየት በምትችልበት ቦታ ጣልቃ ለመግባት ወይንም ለመደገፍ ጥረት አድርጋለች ሲሉ ቀውሶችን መቆጣጠር በተሰኘው ድርጅት ነባር ተንታኝ ቤቨርሊ ኦቺንግ ለዶቼ ቬለ ተናግረዋል። ብዙ የመስኩ ባለሙያዎች ከአሜሪካን ጋር የሚፈጠረው አጋርነት ለቅድመ ማስጠንቀቂያ አቅሞችና ቀጣይነት ያለው በየአካባቢው በመድር ላይ የሚሰሩ ስራዎችን ለማሻሻል አስፈላጊ በመሆኑ ይስማማሉ። አደባዬ የአማጽያን መረቦችን ለማፍረስ ዓለም አቀፍ ትብብር ወሳኝ መሆኑን ይገልጻሉ። የአፍሪካ መንግስታት በተጨማሪም በማይታመኑ ዓለም አቀፍ ጂኦ ፖለቲካዊ አጋሮች ላይ ሐሳባቸውን መጣልን መገደብ አለባቸው ሲሉም ኦቺንግ አሳስበዋል። አድማጮች፣ በዚሁ የዛሬው ትኩረት በአፍሪካ አብቅቷል። ሂሩት መለሰ ነኝ። ደህና ቆዩኝ።
1: ለዝግጅቱ ሂሩት መለለሰን አመሰግናለሁ። እንግዲህ የዛሬው ስርጭታችንም በዚሁ አብቅቷል። አብራችሁን ስለቆያችሁ ከልብ እያመሰገንኩ የምሰናበታችሁ እኔ ዮሐንስ ገብረ እግዚአብሔር ነኝ። እስከ ነገ በሰላም እደሩ። ሰላም።